ማኝ ከለለበት ሰው ካለ ሰፈር ቢኮበለለ ካንተ ጋር ባጃ አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ አሳራቂ እንጂ መቻል ብቻ ፍራው ልቤ የሚመለስ ወይም የሚያስማማው ማኝ ከለለበት ሰው ካለ ሰፈር